0: Kıyba lobi dinardı. Devrı dolan kıymasa. Deva çoğla çıkmadı. Kembi deva tonmasa.
1: Çoğun orkla umçınca çetilen sen.
2: Sedenci sen kuna ba çeçu de muyna. Tengde khekir melong shi pi lianchen li, chechil lianchen nang de, khekhang chemu donkir lo zang chenli chukka zambi, nyang lan jiga chile cikjina rikbi gongjil ji pi, liag ni pi donjin na cho nga, minta de gochik shi o pi, namba chi san shi nang shu. Chechil nang khen, rgegen chemu ngar jayin.
3: Khejin chen nang si sorchik ba chongjir ji hui na, hui lag donmina da shawa chigo, hui dun chong dun chongjir hui ji. 회등 회진대 조직의 회지가 연드는 허정 회진지 연드는 만바인정 대니 처주지는 총르디니 조라와 끔인바디는 총주지 회인데 다 총주지 회수고 처모진스나 회등 회진의 니가 조직의 회지가 연드는 화이니 회진지가 연드는 야스고가 만바인농라 대니가 지나서고 측
4: 저측 능력 총아군군이 지나서 거지래 무조건 더 무슨 그냥 지나서 거 정결지 회사라지 지금 전시 거기서 다 하는구나 블루마다 도지등 초는 사송 매치실지 대적들은 함은등 초지 매여 덕분점지 시프 회를 봐 블루마다 디 타이 공우 자신지 도지지 하니 송이 샤샤 바디등 회진아만 봐 미여저우 매여저 사등 송이 매치셀라 영어 자신지게 회를 봐 적든 하마인 좀 봐등 어제 회진아만 봐 어다디 저우 어제 좀 브셔도 시 특근 그 실랑함이 회를 봐 어우 자신등 회진아만 봐 저우니 아랑니스 송이 샤와샤파 사 샤와샤파라디 실신이 회를 봐 적든 하면등 회진아만 봐 아다디 저원이 좀 시비 샤와 스틸라디니 총으로 줘 봤다고 오지 다 총주지 회수군 혼 지금 저하잖아 회자도 걸 봐 블루 마다 디스군 거 디다 혼 디는 거 담아 그 측던 책구름 다 블루 마다 수군 강인 뜨나 타이 공무 잡신인지 타이 공무 잡신 혼 지가 도리치긴 하거냐서 구간디 아니도 혼디 송으셔 봤다는데 야 회진은 거 아마 봐 니가 이제 나서 거 저우 미 감기 나서 거 저우도 혼디셔라 민도 미 저우도 혼디가 미 그냥 나서 거 사통도 혼디 나서 거 송어셔 봐지 영어 자신 지가 회를 환지 나서 거가 저든은 하마인 지 나서 거 저버셔 봐 나 아 저우 지가 이제 나서 거 회진 안 봐 아른 게 이제 나서 거 다다 저우 신도 혼디 이제 나서 거 잠버셔 또 그지라 특금 아 니 엄마 가자 엄마도 혼지가 회를 빠지나서 그거 아니 아무 자신다 회진을 만봐 저원이가 아는 거 아니에요 송으로 샤핑이라서 그 샤왕도 혼지죠 야 가자 심한도 혼지가 회를 빠 뜨거든 하마인나 회진을 만봐지나서 그 다다가 저원이지나서 그 점버 샤바 점스 군도 혼지가 샤왕디지나서 그 시가 지래 조건은 지무스 그냥 하다 치서라드나 다 총주지 회의 듣습니다 지금 고통지 허질라 달리나 막 그쪽 나와게 왜름 형아 특수 먹다 자던지 환진 맞다 죽고 지역 돈 반들지 제외 탈특 내일가 남터는 르든 아니 그 아기비 찍을가 찰 지와다 암지 영나 흡비 먹지긴 지그때는 총근 당지 흡서지 어느 장능 용라 쳐버지 야 진내 제틀 라니 빠마지는 남성들이 지기 아디스틀 지시 왔다 어디스 습비 먹어서 그러니나 아 님이 먹은 거 좋지 지금이라도 그 직등 지역 천 근라니라도 그 천 근라 용서 잘 받으지 야 회일 빠니라도 그 가나지 그지 아 네 습비 먹어 님아 그지 회진은 그래서 그 아 서지 그 어느 먹은 된 자는 용라 잡아도 혼 되지 그지 되는 게 나도 샤와 근라니라도 그 도와주나 용라 잡을 수 있는 거야 yang sepi mukjeng jikten je chun yong la jina zuko chapa tang. Serji ge onong de hunde zanum jin jina zuko chun yong la chapa zile. Ji te jin jin. Yang hui lak ba nimi ozer zanum ge yong la chapa. De jikten yong la chapa tang. Hui chin jina zuko ga de serji ge onong de hunde zanum ge yong la chapa. Hamen ji chan de mo de ji ge. Jigen jina zuko ga de sepi mukjeng Sugono nyaman tu kundi ka, metuk kan jangan tu ka khacatan tu kundi jibr shapatan. Khserji ka onang lam zangu tu kundi ka, khchiga thamchik kan jangan tu ka khdishin tu kundi jibr shapatan sugono. Jiga ka chani jangan tu ka nyamatan, khserji ka lam zang di ni ka chachi jangan tu ka guni jangan tu ka tsungurtan ba. Dhe tawi guni huijin chen nangsi sorshik ba tsungjur chi hui shali thar sunga. Huijin chen nangsi sorni ma ji jen na, 从此地你了金城的国内总统的机会原定当然是说金城是个问题国内回城地回地当找着就把事情的意思原定当然是拉说金城是个国内国内但回城地回地当然是个国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内国内
3: Nyanshin kongta palis gulum. Ta na, ngandi sipi mgad khundi, nyama khundi, shami tsati kharna, nyama riri zinta nyanazukwa kongpale wandir. Ya, mijitji nyanazukwa tsana ganyantik khundi, yungsi chabay kuku yuandin chaga rangshin khundi ga. Tamchila nyanazukwa dhichichi, nyama khundi jina, mamangji tsuaandi nyama riri zinta nyanazukwa yara pekunir. Ya, yara pekunu dhivshinga, dhiga jimtsanga, yara pekunu ga jimtsanga, te chazgari katik zina. Oh, Ayarchi daazi. Ayarka ginyazuko tsundu khundi yara jinri. Tikata yara jina yarji ginyazuko tsundu khundi ginyazuko tani. Di ya daazi, di chukpo gu tsata shakdangzi. Tika ojomshik tabiizi. Tan di ginyazuko yondindi ta gynji ginyazuko ojomba tan shikuri ginyazuko shen mniwe. Jimtsenga gangzi gitang cha tsungu zina ordolji ga chagra shikitang ginyazuko tsungwaazi. Дамузы не надо куда жопа тавы гуне, хвейчин чен нанси сонива, а чи хвей шер тасунс. Тина, хвейчин чен нанси сусу ге чайпры, чунцам мандану ла, джачи ва ла, мунга гай ва, тунга чайпры чу чалангна, тунгу, чуй хуй ла, ну хуй ни ге чайпры шена, чи хуй ла, Joshang, you will not know the chapter good cheating. Tortonguni, Timuzin. Who's the engineer? Major Mamon Tonshir Moisim Circle took a tower chicken drills. On dear Chatona? Challenges the natural, George is the natural. Take him raisena. I don't need a mule jacob, Mamon Tonshir Munga. Самбала. Хсерч гбиччи юнууга жүгэнд хүндийн нэг агнэр. Тэ нэг ажи тунууга чайчуй гэнд хуйуан рэзна да. Гунвэ чигдэ жвах давээс гуну. Стуудир. Кэ гэнэг нэгэнзгүүга чайжи мэжил гэ мамангла. Сэргүүга жүгэнд нэг ада. Чайчуй гэнд хуйуан рэзгүүга чатунгэ дэгзна. Чыгыгы тыңшай нэнэзгүгэ хчыгдэн жыва, хчыгдэ гыжы ёпа. Дэта, аннигэн нэнэзгүгэ тымунг мэгэнүгэ чайчуэдэ нэнэзгүгэ тунгэртан чэгүдэ нэнэр. Ангэй хуэзо чонжина, чайжэдэ нэгэ чайчуэ нэнэзгүгэ чунгэ нэнэзгүгэ гуэзэ ажэгэдэ тэнгэ. Чайжэ нэгэ чунгэ замзэгтэнгэ нэмартэгу, чайчуэ чунгэ нэнэзгүгэ Тойнжи, хүн нэн жанадгүгэ гүхшаа жагу нэр. Хүйз нэн жана, өмі чэхтар дангчунг шэлэшчин курэрд гэз юг. Я, дэг хуэчурза чуана, чэлэжид ху гэнгэрэйзна, өмі жамчула, шэчэшчин курэр. Дэнгэн жанадгүгэ жагэд гэз юг. Дэнгэн жагэс нүгэ хүн дүхшаад хүдэ гэнгэш хүг гэдна, Катухкаруг нязгуа дымхчигдэн зэмби чачуйд хутин нязгуа хык тужарж гүндэр. Тхэтэн нязгуа чүйхүйла амгүйхүйнэг чапэрд хүндэ дорджина. Чүйхүйг чачуйд хутий чумртон жүзгула. Амгүйхүйг чалжи нэг чумртон би хүнэ чачуйд хутий давр гүгүнэ тимүзгийн гүндэр. Анирпа адухүйхүйла панцэн хүйнэг чапэршана. Адухуй хуйн хуне? Хчинан жигтэн гэ жагцу дэрна. Хуй атэнэ хуйчин бхунде гүү гүнээр дала. Гинаян гам бхунде дилэн гэнау гүү дугу дэдэнгэ. Хуйчин хуй гэ цэдэ жоу гүнэ. Дамузы гэнэр. Хуй лэнна. Гуэлэнзэ кэнсэн чэжэн арун шэн. Аганжи гэрчэн зэвэ анам жэртэн. Зэ дамузы гэнэ нэзгэ хуй лэнчэна. Хуйчин бхунде Kaa zungu, di hui ge jinazuko tla zhige. Ya hui jinazuko adawa lan jamchuna na chukko ghanambrin jinazuko chayi. Kato na chukko jinazuko ziri jambi tsilduku di hui jenga shukhan jinazuko golin jina gudgu unu dimuzi gingu nish. Ya panchengu hui na hui la hui jina niga hachuri niga hui lanjri guni. Hui lanjri ini. Tumus ganjina zuko jo gu. Huizilanjina, a zhengzi rula selvi gengzhigzhinzi. lakshin tonum kiwiin dansir juj. Lakshin tontak nirwa tinam zin, a zhawa nan paimi tsatin juus gukum. Ya huynt muzgan jina zukuwa, chashik shechina, huy zhang zi garu la chukyo pi, vangwa zi, ta kakilan bangma su.